ሆን ሳለ ወኔ አንደ ሶዳ ኩዳ አላህ ሰራዩ ለከርብ ሁጭር ፍናን ቢ አሻዱ አላህ ኢላሀ ኢላላህ አሻዱ አነ መሐመድ አብዱሁ ረሱሉ ጀሎዲ ንጆፊ ባቪኑን ፉትረ በንጋሬ ማና እና ጃሽ ቡናሪ ሶይና ቢም ገሎ ማሊ ቆኔ ወል ኮባሊ ቢም ያላ ኩነ ዳብንዴ ቹ ሻሪፍ ቱ ዴር ወይ ቶቦቢ ኮቦቢ ቢም ያላ እነ ባዲ ሻሃጂ ተን ሶዩንቲ ባሃላ ወይ ዱም ኖን ዴኔ በንዴኒ ባሃቪት ሱባጋ ተን ባሁቺ ዲ ፉናገ ባባፊ ቢም ያሻዱ አላህ ኢላሀ ኢላላህ አሻዱ አነ መሐመድ